ሒዞም ንህዝቢ ከሳዕዩ ሓደታት ከቃፅሉ ጀመሩ። ህዝቢ ኤርትራ እውን ብመገዲ ኣቶ ወልደኣብ ወልደ ማርያምን ዶክተር ሻፊ ኢማም ሙሳን ብቋንቋ ትግርኛን ዓረብን ካብ ሬድዮ ካይሮ ብዝፍኖ ዝነበረ ድምፂ ኤርትራ ኣቢሉ ተቃውሞ ድሮ ጀሚሩ ነበረ። መንግስቲ ኢትዮጵያ እውን ንኩሉ ሕግታት ናይ ፌደሬሽን እናተሓሶ ስለ ዝመፀ ንምስራት ሓረካን ካልኦት ምንቅስቃሳትን ዓብዪ ናህሪ እንደኾነ መፀ። ሓምድ እውን ከምቶም ዝሓለፉ መግዛእታት ብረቱ ተሓንጊጡ ንፅ በደል ብምቋም ንወታደራት ኢትዮጵያ ሕማም ርእሲ ክኾኖም ድሮ ጀሚሩ ነበረ። ብሓብ ወልደኣብ ወልደ ማርያምን ብላታ መሓመድ ዑመር ቃደን እውን ንመንግስቲ ምስሪ ንውድብ ሕብራት ሃገራት ጥርዓን ተቕርቡ ምዃኖም ምስ ነገርዎም ጥርዓን ዋጋ እንተዝህልዎ ጉዳይ ፍልስጥን ብዓንተ ብኡ መፍትሖም ረኸበ። ንሳቶም ዘቕረብዎ ድማንዳታት እንተዝንፀፍ ባሕሪ ምኸደነ ዝብል ምኽሪ ሂቦም እቲ እንኮ ፍታሕ ቃልሲ ምጅማር ምዃኑ ሓሳብ ኣካፈልዎም። ንሰላማዊ ቃልሲ ጎኒ ጎኑ ምጅማር ብረታዊ ቃልሲ ኣገዳሲ ኮይኑ ስለ ዝተረኣዮም ኣብ ምስራቱ በየን ይሓይሽ ብዝብል በዓል መሓመድ ኣድም ገሲር መንገዲ ኣብ ምድላይ ተዋፈሩ። በቲ ሓደ ሸንኽ ከዓ ሓመድ ኢድሪስ ዓዋተ ብተፈጥሩ ትኩርን ንኣድላይ ነገር እውን ምጩእ ግዜን ስለ ዝፅበአ ቃልሲ ቅድሚ ምጅማሩ ብረት ናይ መወላል ሕልሚ ነበሮ። ንዝኾነ ሰብ ቀልጢፉ ስለ ዘይኣምን ድማ ንቃለስ ወይ ብረት ሃበና ንዝብልዎ ዝነበሩ ሰባት ፈለማ ኢድኩም ፀይቕኩም ንፅኒ እናበለ የፋንዎም ነበረ። መሓመድ ኣለም ገሲር ከም ዝገለፆ ኣብ መጀመርታ 1960 ኣድም መሓመድ ሓመድ ግንድፋል ዝመርሖም መሓመድ እድሪስ ካልባይ ኢብራሂም ጥንባርን ዲሆልዮምን ናብ ሓመድ ከሉ ሓሳቦም ሓመድ ሰውራ ዘበጋግስ እንተመሲሉ ንስኡ ክወፁ እንተዘይኮይኑ ጠበንጃ ክህቦሞ ቃልሲ ክጅምሩ እዩ ነይሩ። ግንድፋል ከም ዝብሎ ምስከድናዮ ንስኻ ከም ሓደ ሃገራዊ መጠን ካባኻ ብረት ወሲድና ሰውራ ክንጅምር እዩ ሓሳብና ኢልናዮ። ንስ ግን ኣይፈልጠኩም እኒ መን ይፈልጥ ፖሊስ ትኾኑ ብኸመይ ክኸረጋግፅ ኽእል ኪድሞ ዘኣምን ጌርኩም ምስኒ ወይ ንመንግስቲ ሃሪምኩም ወይ ብረት ምስ ሰለብኩም ወይ ንገለ ሰበ ስልጣን ምስ ፈጋእኩም ጥራይና ክንረዳእ ንኽእል ኢሉና ይብል። ዝገበርክዎ እንተጌርካ ጥራይኻ ብፃየይ ወይ መቓልስተይ ዝብል ኣተሓሳስባ ነይርዎ ሓመድ። ሓመድ ንኽኣምነካ ግድን ከምኡ ክትቃወምን ወታደራት ኢትዮጵያ ክትሃርምን ኣለካ ይብል። ሓመድ ብዓንተው ብመንግስቲ ክቃለስን ክላዓልን ይኽእል እዩ ተባሂሉ ይጥርጥር ስለ ዝነበረ ንሱ እውን ነዚ ይፈልጥ ምንባሩ ሃንድራ ኢሉ ሰብኣይ ኣምን ነይሩ። ዝተዘምቱ ሰላማውያን ሰባት ክረድእን ዝተወስዳ ጥሪት ናብ ዋናታትን ክመልስን ከሎ ኣትሒዝዩ ብመንግስቲ ብክፉ ዓይኒ ክጥምት ጀሚሩ ይብል ኣብቲ እዋን ንሱ ዝከታተሎ ዝነበረ ካፒታኖ ዓብደልቃድር። ሓመድ ካብዚ ቤድ ይኹን ካብ ሸፋቱ ሓበሻ ልዕሊ መንግስቲ ዝያዳ ክከላኸል ከሎ እዩ ኣብ ሕማቅ ትዕዝብቲ ዝኣተወ ኢሉ ይውስኽ መጀር ዓብደልቃድር መሓመድ ዓሊ ኣብቲ ኣብ 1990 ምስ ደራሲ ዝገበሮ ቃለ መጠየቅ። ከምዚ እናበለ ሓመድ ኣብ መሬቱ ምስ ደቂ ሃገሩ ሰላም ስለ ዝሰኣነን ህዝቡ ንጎሆ ንጎሆ ብሸፋቱን መንግስትን ክብደል ስለ ዘይተዋሕጠሉን ብ17 ነሓሰ 1961 ኣቦ ዓሸር ዓጢቁ ናብ ቃልሲ መቐለ። ኣብ ከባቢኡ ዝፀንሑ ኣቦ ካምሳ ዝዓጠቑ ሸንገራ ዕመርን ሳልሕ ቅርንጫይን ኣቦ ስታ ዝዓጠቐ ሕሙድ ዲሕንን ከዓ ምስ ተላዕቡ። ሱሌማን ጉርጃት ኣብ ኣቁደት ኣብቲ ግዜ እቲ በዓል ድኳን ዝነበረ ኣብ ጉንበት 1989 ምስ ደራሲ ኣብ ዝገበሮ ቃለ መጠየቅ ንኣዋፃፅኦም ኣመልኪቱ ኣብ ዝሃበ ቓል ንብረት ክዕድጉ ምስ መፁኒ መሲ ስለ ዝነበረ ሕደሩ ኢለ ዮም። ሓመድ ግን ኣይነሓድርን ኢና ብድሕርና ሰብ ጌርና ስለ ንህሉ ግን ሓመድ ርኢኻ እንተ ኢሎምኻ ምእንቲ ከያጋፍዑኻ ኣሰርና ትሕዞም ኢሉኒ ናበይ ድኻ እንታይ ኮንካ ኣለኻ ኢለ መስሓተትክዎ ንስለ ናፅነት መሬተይ ኳኮይቱ ክዘርኣላይ ኢሉኒ ተፈላለዩና ይብል። ሓመድ ቆሪፁ ስለ ዝተላዕለ እቶም ዝንኡ ዝፈልጡን ወርኡ ዝሰምዑን ኣባትር ዝሓዙ ከይተረፍ እዮም ብኡ ንብኡ እግሩ እግሩ ስዒቦም። ሓመድ ኣሰሮ ዝኽተሉ ዕጡቓት ሰብረት ንምርካብ እውን ደጊም ንሃገርካ መቅላስ እምበር ሽፍትነት የለን እናበለ ቁስጓስ ጀመረ። ሓርበኛ ሓመድ እድሪስ ዓዋተ ናብቶም ኣብ ሱዳን ብኮንትራት ወታሃደራት ተቆፂሮም ዝሰርሑ ዝነበሩ ደቂ ሃገሮ ኣብ ዝፅሕፎ ዝነበረ ደብዳቤታት መንግስቲ ክትዕዘኒ ስለ ዝደለየት ኣነ ወፂእ ኣለኹ ኮንትራቱ ዝወድአን ክቃለ ስደልን ሕጂ ይርክበኒ ብምባል መልእኽቲ ዝሰሓፈሎም ግዜ እውን ኣብቲ ሽዑ ግዜ እዩ ዝነበረ ይብል ኪዳነ ህዳድ። ስለዚ ናይዚ ኩሉ ውፅኢት እምበኣር ኣብ ባሕቲ መስከረም 1961 እታ ምምፃእ ሰውራ ኤርትራ ዘበሰረ ጥይት ኣብ ጎባ ኣዳን ዘተኮሳ

0: ኣቶ ድምፅን ዘበገሰቶ ማዕበል ሰውራዊ ቃልስን እዩ እዚኣ እታ ኣብ 1961 ዝተተኩሰት ዳኣ እምበር ነቲ ኣብ ቅድሚኣ ዝነበረ ብኡዝ ነገር ምህርማ ኣይኮነትን እዛ ዓረር እዚኣ ድሕሪ ነዊሕን መሪርን ጉዕዞ ድሕሪ 30 ዓመት እያ ዕላማኣ ብግቡእ ወቂዓ ኣብዛ ቀዳመይቲ ጥይት ሰውራይ ኤርትራ ዝተተኮሰትሉ ህዝቢ ኤርትራ ካብ ጫፍ ናብ ጫፍ ክሰምዖ ስለ ዝኽኣለ ብሓጎስ ተሰራሰረ ነዚ ዘዝተባሃለ ዋና ኣዛዝ ፖሊስ ሽፍትነት ገሪፍኩም ኣብ መገዲ ሰላም ተመለሱ ዝብል መልእኽቲ ሰደደሎም ሓመድ እድሪስ ዓዋተ ድማ ብቋንቋ ጥልያን እዮ ሽቶ ፐርሚያቴራ ናን ሽቶ ፔርባሬ ማለት ኣነ ንዓደይ የወፅየ ንኽሰርዕ ኣይወፃእኹም ብማለት መለሰሎም ብድሕሪ እዚ ሓመድን መንግስቲ ኢትዮጵያን ከም ክልተ ወራርን ተወራርን ተፋጢጦም ብመንግስቲ ደረጃ ብዙሕ ምፍርራሓትን ፕሮፓጋንዳን ተነዝሓሉ ክሕዞ ኢሉ ዝወፀ ዝኾነ ይኹን ሓላፊ ክሳራ ወሲኹ ሕፍረት ተጎልቢቡ ክምለስ እምበር ክሰኽዓሉ ኣይከኣለን ሓመድ ካብ መሓዝ ገመል ብዓይኒ መርትዕ ክሓልፍ ዝቐረበ እንዳኾነ መፀ ንቤተሰቡ ክብል እንተተመልሰ ተባሂሉ ቤተሰቡን ጥሪቱን ኣሰርዎም ንስድራኻ ነፃ ክንለኮም ንዓኻ እውን ምሕረት ክንገብረልካ ንዓእቶ ኢሎም እውን ሊኸምሉ ነበሩ ሓመድ ግን በዚ ወዲ ከምዚ ዝፀዓር ሰንኩፍ ሰብ ኣይነበረን ቅድሚ ስድሩን ጥሪቱን ዝስርዖ ጉዳይ ሃገር ስለ ዝነበሮ ናብ ካፒታን ዓብድልቃድር ነቶም ሒዝኩሞም ዘለኹም ሰባት ቆራሪፅኩም ኣፈርኖ እውን ተጠወስኩሞም ጣዕሳ የብለይን እንዳኣነ ግን ዝገብሩ ኣለኒ ኢሉ ደብዳቤ ልኢኹ እምቢትኡ ቀፀለ ወተሃደራት ኢትዮጵያ ብሓሰውቲ እናተመርሑ ሓመድን ብፆቱን ብርኮም ኣብ ዘስበሩሉ እናመፁ በዓል ሓመድ እውን ህዝቢ ኣብ ጎኖም ስለ ዝነበረ ኣቐዲሞም ዝረኽብዎ ዝነበሩ ሓበሬታ ደባይ ውግእ እናገበሩ ብዙሕ ኩናት ኣካየዱ ኣብ ውግእ ኦማል ድማ ናይ መጀመርታ ስዎ ዓብዱ መሓመድ ፋይድ ተሰውአ ብወገን መንግስቲ ኢትዮጵያ ንሓመድ ብፃዩ ቀቲልና ተባሂሉ ክንዲዕ እንደራ ክግበር ከሎ ብወገን ሓመድን ብፅቶም ግን መስዋእቱ ዓብዱ መሓመድ ፋይድ ነቲ ሰውራ ዝያደ ሓላፍነት ዝሰኩሞ ሕራነ ፈጠረ ጉጅለ ሓመድ ከም ሰንደቕ ዕላማ ናይ ቃልሶም ሒዞም ማዝጓዓዙ ባንዴራ ኔራቶም እያ እታ ኣብ ግዜ ፌደሬሽን ኣብ መላእ ኤርትራ እተንበልብል ዝነበረት ሰማያዊ ዝምድራ ቀጠልያ ዝቕፅልታ ሃገራዊት ባንዴራ እያ ነይራ ምስቲ ዝነበረ ኩነታት ግን ካብ ምምልባል ተዓፂፋ ትቕመጦ ዝበዝሕ እዩ ነይሩ እታ ባንዴራ ንግንድፋል ስድሩ ብርክያሞ ኣብ ከሰላም ዝስርሐሉ እዩ ኣብ ውግእ ኦማል ኣምፂዋ ግንድፋል ክዛረብ ከሎ ድሕሪ ውግእ ሕመረት ኮልባ ማለት ኦማል ኣነ ናብ ሓመድ እናኸድኩ ከለኹ እታ ባንዴራ ኣብ ሰልጣይ ነይራ ይብል ቀፂሉ መሐመድ ኤራ ባንዴራ ክንሰቅል ብረት ሃበና ኢለዮ ሕራይ ምስ በለኒ ኣድማ ብሓሊማን እድሪስ መሓመድን ዝርከብዎም ኣርባዕ ተሰሪሑ ደው ኣብሎም ከም ውድብ ሰራዊት ሰላምታ ናይ ብረት ከመይ ከም ዝግበር ኣርኢና መጀመርያ ግዜ ኣብ ወርሒ 11 ኣብ ሎክሮጅ ሃወሳይት ኣብ ነዊሕ እንጨይ ተሰቂልና እያ ሓመድ እውን ክዕዘበና ድሕሪ ምፅናሕ ነታ ከባብ ኮሪዑ ኣስተኻኪሉ ስርዕ ሰላምታ ገበረላ ካብቲ ግዜ ተጀሚርና ኣብ በረኻ ይኹን ኣብ ዓዲ ኣብ ዝኸፍአና ፅንኩር ኩነታት እንተዘይኮይኑ ካብታ እንጨይቲ ነውሩዳ ኣይነበርናን ከምቲ ንቡር ከዓ ኣብ ግዜ ዕራርቦ ብሰላምታ ኣውሪድና ብክብሪ ንቐምጣ ኣነ ከዓ ሙሉእ መዓልቲ ሒዘያ ዝኸይ ዝነበርኩ ይብል ግንድፋል ተዘክሮታቱ ይገልፅ ከሎ ገሲር ብወገኑ ተዘክሮታቱ ክካፍል ከሎ ሓመድ ሓያል ወታደር ንፀላኢ ዝፈርሒ ይብል ነይሩ ስለዝኾነ ከዓ ዳርጋ ኩሎም ንፀቱ ኣብ ጥንቃቐ ገለ ለውጥታት ኣርዮም እዮም ኣታሓሕዛ ብረት ከይተረፈ ጉድለት እንተሪኦም ከም ሸለትነት ሓሲቡ ይቐፅዖም ነይሩ ሓመድ ክዛረብ ከሎ ይብል ንሕና ኣንፃር ፀዓዱ ወይ ኣንፃር ካልኦት ኣፍሪካውያን ንዋጋእ ነርና እንተንኸውን ብዙሕ ፀገማት ኣይመሃለውና ኢትዮጵያውያን ምሳና ብታሪክን ጉርብትናን ንትእሰር ኣሎ ብወገኖም ነዚ ዝምድና እዚ ንኽሶም ስለ ዝሕዝዎ እናኣሱም ዘይግብኦም ፀሚድና ምህላውና ምግንዛብ የድል ኣሕዋትኩም ኢና ወረቤትኩም ኢና እናበሉ ዝገፁ ኸ ኣዝዮም ሓደገኛታት እዮም ንህዝቢ ከታልሉን ከስድዑን ስለ ዝኽእሉ ካብኣቶም ጥራይ ዘይኮነ ካብ ሰዓብቶም እውን ጥንቃቐ ኸድል እዩ እናበለ ንብፀቱ ጥንቃት ኮኑ ሸለትነት ከ ከም ዘለዎም ምዕዶም ምንባሩ ገሲር ክሲኹ ኣብ ቃለ መጠይቕ ይገልፅ ብፆቱ ንሓመድ ናፅነት ክትሪያ ድኻ ኢሎም ኣብዝሓተትሉ ወ ኢሉ መሊስሎም ነይሩ እዩ ገሲር ተቐብላኣቢሉ ድማ ሞ በቃ ምስ ረቢ ኩንትራት ኣሲርካ ኢኻ ኢሉ ሕቶ ዝመስል ዘረባ ደርብየሉ ሓመድ ድማ ከምዚ ብምባል መለሰሎ ላላ እቲኻ ፀሊእካ ሓደ ህፃን ኣብታ መዓልቲ ሰማያት ማለት ጥንቀት እከለ ይበሃል ምስ ሞተ ከዓ ጅናዛ ወይ ከዓ ሬሳ ይበሃል ንዓይ ግና ህዝቢ ኤርትራ ካብ ክልትኤን ሓንቲ ክብለኒ እዩ ኣነ ትምኒት ኣለኒ እዛ ብረታዊ ቃልሲ ክንዕወት እዛ ብረት ዝዘርዓል ኩላ መዓልቲ ኣብ ዓወት እንተብፅሓትና ንዘለኣሎም ክዝከርን ተሰውኡ ተባሂለ ነባርስም ክረክብን እየ እንተዘይተዓዊትና ግን እምናይተ መቓብር የቃፅሎ ኣብኡ ንደድ ኣንዲድና ክበሃል እየ እታ ሽመይ ብሓድዩ ክዝከር እያ ተስፋ ገበር ብፅቡቅ ክትምደም ኢሉ መለሰሉ ንሆ ድማ ከም ትሚቱ ናይ ዓዋተ ኣብዓሸራ ሃገር ኮይና ሓመድ ካብ ኩናትን ካብ ምክትታል ፖሊስን ኣብ ዝርሑ ኩሉ ግዜ ሰውራታት ዓለም ከም ኣብነት እናምፀ ንብፅቱ ይምህሮም ነይሩ እዩ ድሕሪ ሰሙን ውግእ ኣሜሊ ሰንበት መዓልቲ መሬት መስኡ ዓይኒ ምስ ሓዘ ሓመድ ንሽዱሽተ ርእሱ ኣብ ተስክል ደቂሶም ነበሩ ሓመድ ተቃክቡ ካልኦት ከዓ ፋሕፋሕ ኢሎም ለይቲ ኣብ እዋን ከብታ ሓመድ ተበራቢሩ ንክቡብ ብረተይ ናብ ጠቃኻ ግበሮ ኢሉ ሓውሱ ድፍ ኣቢሉ ኣቕረበሉ ንዕጥቁ እውን ከምኡ ክቡብ ስለምንታይ ንካ ብረተይ ትብለኒ ኢሉ ሓተቶ ሓመድ ኣነ ተጸልዩን ኣሎ ካብ ምባል ሓሊፉ ካልእ ዝተዛረቦ ቃል ኣይነበረን ኣብ ጥቁኡ ዝሓደረ ክቡብ ትዕግስተኛ እዩ ነይሩ ንጎህዲ ኢሉ ድቃስ ዝኸልኦ ዘሎ እናመሰሎ ሓመድ ተስእባ ካይ ኮበሪቃ እያ በሎ ሓመድ ዝኾነ ድምፂ ስለዘየስምዐ ክቡብ መልስብ ምስ ኣነ ተጠራጢሩ ተቐላጢፉ መትንታት ኢሉ እንዳሕሰሶ ሰውነቱ ውዑይ ነበረ ትርግታ ልበጉን ኣቃሪፃ ዳርጋ ሸዓያ ትንፋሱ ሓሊፋ ዝነበረት በካ ተሰዊኡ ሶኒን 28 ጉንበት 1962 እቲ ተኩሱ ዘይስዐት ሓመድ እቲ ፈረስ ጋሊቡ ኣብ ቅድሚኡ ዝሓልፍ ሰብኣይ ዘየለ ዓዋተ እቲ ንኤርትራዊ ሰውራ ኣብ ፅኑዕ ሰረ ተሰረተ ዓዋተ ተሰዊኡ ዕላምኡን ሕልሙን ሃገሩን ግን ምስሞቱ ኣብ 1962 ኣይተቐብረን ዓብደላ ሸጋ ዝኽርታቱ ክገልፅ ከሎ ሓመድ እድሪስ ዓዋተ ተሰዊኡ ከሎ ብፆቱ ኩሉ ግዜ ይሓውልና ነይሮም ንብዙሕ ዓመታት ከም ህልው እዮም ገሊፆምና መን ይመራሒኹም እንተይልና እዮም ሓመድ እድሪስ ዓዋተ ይብሉና ነይሮም ይብል ገሲር ብወገኑ ንለባዋታት ሓመድ ክዝክር ከሎ ነታ ኣብ ዓሸራ ጠበንጂኡ ናይ እንዳ ሓመድ እድሪስ ዓዋተ እያ ተባሂላ ነታን ውርሻ ከይተኣት ንወዲ ኣምኡን ዓዋተ መሓመድ ፋይል ኢልዎ ዝብል እዚኣ ናተይ ብረት እያ ናይ እንዳ ዓወታ ኣይኮነትን ንህዝቢ ኤርትራ ኣረኪበ ያየ ኢልዎ ይብል ዝኸበርኩም ሰማዕትና ሓመድ ድርሽ ዓወተ ድሕሪ ናይ ሰለስተ መንግስታት ልኽን ተቃውሞን ኣይግዛ ናይ ምርከኽን ኢሉ ድሕሪ ምምካቱ ሽግ ሰውራ ወሊዑ ከምቲ ንሱ ዝሓለሞ ብጅግንነት ንዝክሩ ኣለና ደራሲ ሃይለስላሴ ወልዱ ነዛ ሓመድ እድሪስ ዓዋተ 1915 ክሳብ 1962 ትብል መፅሓፍ ስለ ዝፀሓፈልና እንዳመስክልና እዚ ኣዝዩ ንእሽተይ ካብቲ ዓብይ ክፋል እዛ መፅሓፍ እሞ ተኸታተልትና ረኸብኩም ብምንባብ ናይ ጅግና ኣቦና ሓመድ እድሪስ ዓወተ ታሪክ ሂወት ብትኽክል ክትረኽቡላ እትኽእሉ መፅሓፍ ምዃና ከነዘኻኽረኩም ንፈቱ
1: ባረከስ ሰማዕትና ሰምዖ ፀኒሕኩም ጅግና ሓመድ እድሪስ ዓወተ ኣፍኮርስ ኣብ 61 ንገበሮ ታሪክ ዝሕፅር ዝበለ ካብታ መፅሓፍ ቁፅል ኣቢሉ ድምፆ ንእሽተይ ምትራኺ ኩሉ ግዜ መዓልቲ ሰማዕታትና ታሪክ እዞም ዝሓለፉ ሳላ ናፃነት ዝሓለፉ ተኪኦም ከዓ ቀፂሎም ናፃነት ኣብ 61 ንምፅዎ ንምዝካር ምባል እዩ ኩሉ ግዜ ቀፃሊ ክኸውን ከምዚ ክብል ከሎ ኩለይ ክንደይ ሰባት ጀጋኑ ክንደይ ቅያሕቲ ከፊላ ድመፀት ሃገር ጥራሕቶም ተሰውኡ ጥራሕ ኣይኮነን ጎማን ኣብ እስሪ ቤት ዘሎ እውን ኣሎ ስጋብ ሕጂ ክንደይ ቅያድ ሰርሑ ብኦም ክንዝክር እውን እቲ መዓልቱ ስለዝኾነ ብስም 20 ሰነ ቀፂለ እውን ንእሽተይ ሓፃር እንታይ ማለት እዩ 20 ሰነ ትብል ቀፂለ ከመሓላልፈልኩም እየ

ዕስራ ሰነ ተራዕለት ኣይኮነትን እቲ ዕስራ ቁፅሪ እቲ ሰነ ድማ ወርሒ ኢልካ ክትርጎም ይከኣል ይኸውን። በዚ ትርጉም እዚ ዝምራሕ ሰብ እንተሃልዩና ግን ዝሓለፎ ዝርስዕ ኣቦኡ ዘፍለጠ ረሲእ ክኸውን ኣለዎ። እቲ ምንታይ ሲ ክብደት ናይ ዚ ክቡር ዋጋ ዝተኸፍለሉ ዕለት ኣይኮነን ዶ ብጥቐንዲ ዕለት ኣቲና ኣብ ጥቓጥቑ ምስ ተጸጋዕና እኳ ክብደቱ ክስወጠና እዩ ዝጅምር። ረአይዎ እሞ ነዞም ሰባት በዓል መን እዮም? መነ መን ይበሃሉ? ካበይ ዝመፁ እዮም? ስለምንታይ ኣበረኻ? ብሓቂ ብዙሕ ስለምንታያት ከም እተልዕል ዝገብሩ ኣባፅሕ እዮም። እንተኾነ ስለምንታያትና ይብዛሕ ይውሓድ ብዘየገድስ ደቂ ዛ ቅድስቲ መሬት ስለዛ ርሕስቲ መሬት እዩ መልሱ።